있었던 건물을 박아서 그 놓겠네. 네 고든 체들에 살기는 급들아 지지리. 조우라마나 아니 놓히 사드나 지우노거지. 메토가 아빠라 탐지 거든. 시그시가 팬츠치르즈나 체드스 어도는 마시나요스. 아 그치 오첸데이 게이트지 치르즈나 그치 시그시가 찌마이드스. 아 뜸우치나 로는 마시나요스. 탐지지스. 다우치 탐치가 조우라마난데 치르즈나 아 사천데온타 아니 놓다 거드다. 오치단 네가 나롱아 초반부스. 아 초반부나 치르즈나 에 거드지. 세마트 냠데다시 아 마디랑 튕그고니 치르드나 세마라 데트르 냠진데 다 비지오가 그렇게 축마게 치르드나 아지게 축마게 치르드나 와르나오누가 비지 띵 고다 치르드나 그죠 치니야라 아 다치 당스 치니 치체 송 치르드나 디 토칠 치모즈 거드나 어 조현상 달리 진데 달리가 흥신데 다 치르드나 와가 야라 톰보이네 치나 응원버를 파고 거지 아 근데 치치르나 메토크 탐지가 다 좋은데 응원이 누구다 그 우친디가 나는 저 나브진이 있어 메토크 우치우다 산드나 치우다 타자다 우치 우친 저 나브진이 있어 요우가 치르나 아브지질라 야라타니 다 치니 조행한 달리기 토님 라마지다 치르나 달리한 게 토님 도모다 야라 기타 그분 너네 우친 내가 가제시 그마 동원도 치르나 스바젠 그 젠게 너네 치나 시예지 정세 돈비 스바젠 지젠지 그마 니와라 치르나 스바니 그 초이 삼티지 그노 비지라 철스고노 늘라서 회의치르즈나 아 냠바당 쵸브라 에와당스고노 너무 거치르즈나 샘든 거 제친데 다만 샘든 메뚝 거당하고 그 데나치르나 땅 인생 거 쟁게 나네 치르나 치치고 비당 인생 거 쟁지 그마 좋아하는 치르나 처렁이네 셴나 요네라는 줘 비쟁지 돈지 찬네 셴나 어빼지 토칠 달리 흥당 송지 조고가 근데 정거 회쟁 거는 거 치르나 네비 회령 치르나 로가 되지지 더 동우는 거 니와레 다우치 슈니 지원이 하신 보통 대비진 지다비시 있으시요나 니가 나나 돈 비치르드나 돈 세네 비죠고 동호이나 치르나 이디 보토도 소위 치르나 가위 니츠담바 니와이나 치르나 보통이 일라 대숨 지비고르 선바이나 치르나 대숨 지 론도 전이 비동도 소위고르 드니 치르나 보통 대디 치르나 양인 사이슬 너무 그 돈 세네 비죠고 돈 세네 지원은 그 동호가네 드나 랑그마나 양임 지시 통나트비 곰디 초르시 좀비 쳇까지 와티스 다르동 메프지진 또 시그는 켄디 디 고튼 쳇레드나 디 티나스 예디네스 아 랑그메나라 랑그메나 예디스고는데 쳇레드나 디브 젠치 헌타스 곰바세비 쳇스 강메피스 냥음지 탕라스 시마게 탕라 시탕들라 시드나 포라마나 자기 소이스 가트브지 리온데 다시르즈나 와카 치치르르치르나 응애샹 텅체바 뜨바 너무 그치르즈나 강아지르 송스 아 짐센티 응거치르즈나 곰빈 리스크 곰스캉 치르즈나 하라트르 담부이치르즈나 와카 죽메타 하라트르 초르구케시 너무 초르구크라라 다른 거는 그치르즈나 나완데 아랑도 돌데트마 다레마스 와카 아 라마나 포운데 와카 자예니 쿠지르즈 근홍 뜨타브스 쿠톰바게치르나 다르치긴 지그치르즈나 아랑거 셈거 쿠톤셈들 아지니스 양양 치르나 지샹 타비치르송다 다 리우네 다 치르나 다르둥고 메시거 화치빈데스 아 소식 다르둥고 치르나 메시거 화치빈데 아 응치 춤춤데 지라다스 카콘비 그딩이나 와가 원칠라 티나르 치르나 차샹 치르나 와가 흐츠바 너무 다 치르나 다 그게 와가 릴라숑 당디 세고노 난던데레 그두 치르나 다 랑그마나 치르나 이딘데 치르나 다 응고 와가 아 아는 거는 게 치르나 와가 홍대 내내 아 야산대 내내 아는 거는 게 치르드나 와 그 홍흐 내내 다 치르드나 아 포우 작은 요 그 작은 송송을 다 치르드나 리지터 마 치르드나 안 그는 최신 줄 거야 지금 너 남들이 아니 이 거지나 그만 동물아 니와 니가 샤와랑 진 줄 비지 않지 아 선바 치르드나 좀비 찍어 뜨지 치르드나 마디비 지 진 지 않지 아 좀바 회 찍는데 말 그 회 나 찍으래 말 근데 다 마디 지대나 마디비 지 진 지 않지 제가 회 찍는 거는 치르드나 이 비 회래 니와이나 포토니 일라티 숨치기 거르지 벨로치 응미 지이 자와 예지 게 스촌 할망은 너지 요그라 제선 할망은 그나 예지 요가 응미 지이 자와네스 아다 예즈나 너즈나 메디지 참메크라 언제 치르나 에프는 원비로 너지 언데 자진 요가 게네 데 타베나 치르나 다 배치르지 치르나 대춘 용가 그렇게 스메디가 너 너지 마라가 니식도나 고아 니게 나네 치르나 토름 쳐보는 거 안드나리 토르추겐스 통데 한부이님은 셀스고노 나한테 켄데 디 고든 체드레드나 어 데진트스
당가 매난데 치르드나 냥음게 탄데 치르드나 송송다 치르드나 나는 거 검측도 마든나 저런 주고 그라 그때 대체 나는 거 샘데 손바게 치르드나 흑식 그 대이 하시 송다 치르드나 다 보여는 거 니 그 동 대라시드나 보응원 치르드나 진 축거 치르드나 걔나 루하니 노데 당다 아니 누구 다느라 디기 니 종데 치르드나 탄다스 대통체 송치드나 희응우자 신그 천차 응위제 시고노 응우 시고노 계치르나 희응우자 신지 어 희응우 잡신글그나 요누그 천차라 천차대 집 추거래 좀 추는 자천다 자천근 지즘등 몸버다비 어플은 몸부스 희에로 첨보드지 다크게치르나 어페 몸부스 요누그 메득탐치게 우친디가 그 요그 가나롱 초고 초고게 드덕초와 그 마디아랑 튼거 군이다치르나 야라치다고 그러구나 티 도치치르나 그 달리그 흥튼드지나 아 돈님도 모르고 거드지원이 Тэнэдэ чэрэнэ тэтэх камдлаац ижрэ. Апэн мөмбиэрэ өнэс. Метэ апэла тамчэ чэрэнэ хцэг ичрэнэ. Тэчэ тамчэ гү чэрэнэ адын тэнэ ичрэпэ. Аруу чэмбуз дэ чэрэнэ кэргэрэс мөс. Тэргэс өнэ мэтэ чэрэнэ. Аруу тийн гүгэнэ торчуг чэхэ үгэнэ. Рэмбучи энэнэ лагэ чэрэнэ. А торчугэн дэ чэрэнэ чэм үгэс. Чэнэ тэ тавэ дэ кэгэ тон тон идигэ сэмэ дэ чэрэнэ. О дэ чэзэгэ нэнэ. Дэчрэз на рэджэ лэмбу инэм яна чрэз на дэкэ пхорэ тэзи тунда хэнэмэн бу лэмбу инэм шэсэ гука дэкку чэр тунда чрэз на кэргэ сэма чрэз на дэ лэмбу инэ нэ пхо инэ на тэзи да да тэсэм гэ чрэз на гэ адон дэкэ ма чэ тэгэс арэ чгэ да кэргэ чрэз на пхо инэ нэ ру инэ на чрэз на му ма хэ тэгэс на дэн дэри дэ ина чрэз на хуйжин гэ нэ тэсэм гэ хуйдан ча я наса ю гэ вэнчэ ю кэрэ чрэз на тэ марэ нэ гэ хуйжин гэ нэ гэ чрэз на тэсэм чин гэ бэ а дэра чирдна рафтук чирдна дэнг ингти укэт сижэр аням зэгүн укэ чирдна рафтук сэ шикэр ари самбайна тэцүм чи рондук чөни пэй жонд дэ сонва дэ юла дэли пу чон бэр шиз самти ти жонд дэ сон сэгүн укэн дэ дэ гутэн чирэ дэзна а тонын дэ лэс а метэг апэ лаг чирэзна арус тэг батав энжэн лаг рэн бу чи энжэн лаг чирна торчуг дэн дэн бис а ньюу тэмүз дэ кэг нигэл ма хард дэ Ингэн мэргэ дэйтэн энэ чирэдэнэ пөөйнэ нэ тэмбүйнэ нэ тэнэгүгэ гэргэ. Тэнэ дэ шивтэ чихтэри тацуда чирэдэнэ. О та пөөрэс. Дэлэ пөө цомбрэшит зүгэ. А ку чирэдэнэ арынгэ чирэдэнэ пөө раманага гэлин жаацэн жинтэ зишэн хтана дэхвад. Хтаагэ чирэдэнэ хоржуг үгэ атэ чирэдэнэ твэнтэн апэна тэнкин зэвала дэмбрэнива. Жигэдэ чирэдэнэ та ки пөөйнэ дэ цэншэн дэмбрэшисо дэ нямжэрэ дэ самтэс. Тэ ням жинтэс ти итон тэ сонс тарын гэ пөө ё ёно ти гэ пөө гэ чэдэнэ гэ чон тэ цада чэдэнэ иди тав сонс гэ сэ гэно нан дэн дэри а дэн гэн инзэ на гэма дон уй на чэнэ гонс гэ хуну ка тэ нэр гэ жарна чэдэнэ гу хэ дэн гэн нэ чэнэ тэ цэм гэн гу ха а ди гэ жэн дэ он чэн чэдэнэ дэ нэ кэ гэ рэнгмэ нэ шэнас дэ нэ пөө цон брэ ши сэ гэно гэ а нэ тэн сэ ши гэ ра гэ цон сэ гэно гэ чэдэнэ нэ тэн сэ ши чэ ра рэ нэ тэн сэ ши чэ ра ина та дэчэрнэ чухын итэндэ чухмын итэндэ яни вола тигэн нэ чэрнэ чухын итэн гэ чэрнэ яна дэнгэ на жигнэ чэрнэ дикуа дэгэ нэ амгэ гэма ньюэ нэ чэрнэ шаваран жин жу пигэн дэ тэ самбари жуэ нэ чэрнэ пуутэн тэти нянгэн саваэ зюла апэлэ чимбэ яна лун танс анэгэ нор тэ ингэ па тобс арама наи яни танэс пэни нянгэн нямтэ сангс гэн дэ дэ гутэн чэдэрэ тэ сэжинас о тэни дэ чэрнэ идигэ тэр унэс Pog chung tu yung yi shirna tiri tazos. Me tu upe lagu chirna chimpu nga shik gus jirim. Pog rama naga chirna analung raz. Na yi wakani gata chirna kanyan uga yuwa maki. Ngunche kuchu song chirna maadi sambaf shikin tun guni uchun jun diga analung a chirna nabjian yi tazi. Yara chi song dira. O ta song yidi song chik tari tazos. Ta chirna me tu upe la tamchik chirna анаг вкандара чирэдна намжг өндөнийг чирэдна нор сонс дүнийг иванд махи дэтэнэс таасон чирэдна анагин таас а анаг вканд дэйэн таас анаг вканд дэйэн тэгэ чирэдна та ингх сонсга вканд чирэдна метэг апэлаг чинэ чэмбуг хача жигнэ хача дэтэнэ дэ чирэдна үлэн мат хэрэгс үлэн мат ба адаон уг хкав дэ дэ чирэдна еди Pogatwa tandas. Then at Ramana Chirna Ung Chirson, and Nilis and Noras. Ta Pandaniga Chirna Jetan, a guide on the one chirna, same Yangin Chi or Domi, Yangin the Tamcheta Chirna, Tinyam Chigata, Tasansons, Mepichersons, you know, Nantendere. The new Chi, Jingling in Zinche. Jingling in Zin and the Ne, Kuma Tongura, and you and you guys in the Chi Chico be tongue in Zinga Genji. And you are as Mbani Chirna, Shawashi be Hanji Jopi Genji.
shiwa chik pe tanchik jo pe jensi kundari. Da chiwa niwa shil tsar sondra wuchi, shuni chiwa samba shil. Samba yana chichi radag ma sambara rangni si shil luksa tanba tazi wala. Di nana yung nang tun rang zika niyo ka. Tungu tu khumbu chirna pani htub ching wam tsila nguwa. Niwa yana chirna rangni si chiwa shi kundari. Di nang ka tungu nana yung chirna tungu laka ni shil sona garji rinba niyo ka. Rinba tungu mu chirna aridag njigiti ti yung an tsil. Ani wa mu chirna pani wam tsila nguwa pa shi kundari. Di nang ka tungu tira mung chila yin yang aridag desi. Khungwa tambu din jiga desi, khtung yi ngang da jiwa nasi, khtung ki khchint dhiga yawa jini nasi gano kenji. Diga kutan chadaray da sergi nasi, khchib yi radag dhani yasi. Da wan chi chirna sambu ga jiwa langa janchi ga khchil wano ga chirna radag dhasi. Mungchila yinba yasi, kage mungchadaray. Ruu ga isa chirna kage meka si, kage wakit ki khchigay chirna ruu go sa meka ra rasi, khkamandala asi. Kaya ruu gudun meker ara chirna kaamdilaas. Ardiqtta cha taamare yadizna, jawu rama naga lagpaara, lukhaaga chirna khun ahtambu tigida chirna kun zanjir baad ndoli, khun ahtambu khuwura, khuwun tigida kun zanjir baad ndoli, sema waka tukha tamu chini njikhan chukhur chirwa kanyin baad yas. Khun ahtambu tigu njikhi taisi kunu nginzunga rara, kaya chirna ardiqtta ilaha nginzanjir. Taya chirna kaarsung cha meperis, Khtung yi ngang ta tiri tsilta chimudra yadiz na Khwar na khtung ka ga chirid na khchind naam ka ga nguna wano khchind Gnor jiga chirid na char Da chirid na khchind na khchikid na char gwa na chirid na ya yiv juga O tib zhinta chirid na kaashtung cha mila bison zhigsi Ta yu ga ridag dayi son dira Ridag dayi son khkamde da chirid na Ridag tada chirid na Ta khu rama na gin zanjiri dindu wali Khchigi da chirid na tini Ta kaaf son na minyak zhigo nang tandari Nyang jing gang yin zi na chirid na Kungwa tung ura niwa Sambaan da chuwa rinbaa jinda chiridna rigitaan, shawaataan chiridna yuandaan Andamugu chiridna jenga chiyoka Jiwaayana chiridna hui jenga nanga chiridna ngay pihwe re Ta tonguwa nanga chiridna tonguwa re Tonguwa nanga niwaayana chiridna Pani ngomchirla nga baata diwala Zamlang zami tkhilar nasi Sambu ngomil nini shuang tiyasi Zamaang kruwanda tkhbaas ima khinta tobtaan da ansi gunu kendu Kutan chiridna kubtilaasi Zamlung gan zimma sajira, qaygin zimba, kagi xircha, ngubura chirizina, jindur uhtirika tamchi chirizina, zimbi mama tabi nugu chiong, zimma ra. Zimma yana sajira. O sajiga chirizina tkili indi tukwaas, sajira mugu chirizina tkili indi tukwaa chirizina, xtubtansi, xtunung gita pinsin tukwaatang dayanbisi. Angonchila xiong maanyung uyi chirizina, lambu wanyi tuandangzis. Angonchila chirizina yung maanyung no, xti maanyung nindu mugu chirizina, lambu wanyi ta jitangzis, garu chenbu wanyi chirizina jitangzis. Tsindala khunas, ni tsindala chirizina sandu zidana Zimanda chirizina jamsuru, jamsugu nama chirizina ta nugu gazi Chi kruunda waka machiga gunchi, chi waka kruu jimundamu kharjime gazi Takibda chirizina javu rama narasi Diga pan chirizina yidiniga, lambuzga ghanjita waka chi satukhneta tuandangzisi Tuandangata chirizina chi takib chirizina chu waka shungni injina Kruunda machiga chirizina jamsugu nama nivi Yibu gugirata takib chuto maiva dao gazi Ngansan dhati na dhachir zina Zima chura chir zina ngayin na tup tanga dayan bazi re Tsi gu no Kaga tantari Dhani chir zina ta Jeng yin zaka zaga kage Pashunga jenga nangani chana ngansara pashunga jenga Ta tungu nanga niwa re Dhani niwa yana chir zina Dhan dungwa niwa yana chir zina Arangani si chiwa ra Dashil ngansala rikwa yi Khoo tini korlu ujin si Sanzini chuan nan jewa andi si Gatam nagas ngambar shiq Tsi gu no kende Di kutun chidir yata zina si Ajitang achinta maal, ajira achinta maal ii chirizna ndir shepeesi. Ang yu taatak ngansid, mgintichi aradigda jintasi. Mastag chan, mastin ba, kishki chan chirizna, mastag andamuga chirizna ngansid. Sirga songzig tazna, jowu rama naraasi. Ti apin chirizna, yidi nigita chirizna arga songzigasi. Ta arga songnugu khawuta niga chirizna, ta shiranjuasi, ta aradigzu maasinarasi. Ta xiongdi chiridna jikhtinga ngayu taamche chiridna ajitang xinta maadin dhizu dhiyana ta chiridna na mingchika radagzgara ee tazi Jiga chiridna ngansi ta panchaya niga arga songayi Ta chiridna korlu jintasi Ta niga chiridna korlu jinta ta njuxil khangtaaga korlu jinta ta chiridna qishiga nirmu ee nai tazi Saanzin tisi Ta nzimmaa ra jaa Diga nzimmaa ka jaa chinta chimuzguka wa niga guanbaazga chaitaa tazi chiridna Ka niga ta taabi guani Saaga
제총 대치나 건바 세고는 왜 당내 다치르나 아 콜루진다 거리 이치르나 대단 찬다민 군이 당은 지끄치르나 가트브 조사고 건비 넉살다 레마 원동스 그